0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: እለተ እሁድ መስከረም 3 ቀን 2019 ዓ.ም ተመረጠ። ጤና ይስጥልን አድማጮቻችን፣ በአዲሱ ዓመት የመጀመሪያው እሁድ ላይ ተገናኝተናል። በድጋሚ እንኳን ለአዲሱ ዓመት አደረሳችሁ። ዶቼ ቬለ ከቦን የቀጥታ ስርጭት ስቱዲዮ እነሆ የለቱ ስርጭታችን ጀመረ። አብራችሁን ቆዩ። እንደተለመደው ስርጭታችን የሚደመጥባቸውን አማራጭ የማድመጫ መስመሮች ላስታውሳችሁ። በሳተላይት ላይ ነው የምንገኘው፣ በኢትዮሳት በኤንኤስኤስ 12 በ10985.0 ሜጋሄርዝ ሆሪዞንታል ዲደብሊው 08 ትራንስፖንደሩ አማራጮች አሉት። በኤምኢኤች 01 ወይም ደግሞ በኢኤኤች 01 ላይ ይገኛል። በኢንተርኔት ለምትከታተሉን አድማጮቻችን የእንግሊዝኛውን ዲደብሊው አማሪክ ብላችሁ ብትፈልጉ አፕሊኬሽን ላይ ታገኙናላችሁ። ከዚህ በተጨማሪ ደግሞ የማህበራዊ ሚዲያ ተጠቃሚዎች ከሆናችሁ በፌስቡክ፣ በቴሌግራም እና በዩቲዩብ ላይም እንዲሁ ስርጭቱ በቀጥታ ሲተላለፍ ታገኙታላችሁ። ሀሳብ፣ አስተያየት፣ ጥቆማ፣ መረጃ፣ ማንኛውንም ነገር ልታጋሩን ትችላላችሁ። የዕለቱ ስርጭታችን እንደተለመደው የዓለም ዜናን በማስደመጥ ነው የሚጀምረው። እሸቴ በቀለ የዕለቱ ተረኛ ነው። ከዓለም ዜና ቀጥሎ የሚስተናገደው ሳምንታዊው የእንወያይ መሰናዷችን ሰዓቱን ጠብቆ ይስተናግዳል። ዝግጅቱ በዛሬ መሰናዶ ለ12ኛ ክፍል ተማሪዎች የውጤት ውድቀት ኃላፊነቱን ማን ይውሰድ በሚል ርዕስ ነው ያወያየው። በመስተንግዶ ኔ ታምራት ኢንሳ ብራችሁ ቆያለሁ። አብሮነታችሁ ከኛ ጋር እንዲሆን የአክብሮት ግብዣዬ ነው። በቅድሚያ የዓለም ዋና ዋና ዜና እሸቴ በቀለ።
0: የዲደብሊው ዜና
2: በመጀመሪያም ዋና ዋና ዜና። በየመን በሁቲዎችና በመንግስት ኃይሎች መካከል እየተካሄደ በሚገኘው ውጊያ 86,000 ገደማ ሰዎች መፈናቀላቸውን የተባበሩት መንግስታት ዛሬ እሁድ አስታወቀ። የተባበሩት መንግስታት የፍልሰተኞች መርጃ ድርጅት እንዳለው በውጊያው ከተፈናቀሉ ሰዎች መካከል ከ2,000 በላይ የሚሆኑት ጅቡቲ ገብተዋል። በዓለም ዙሪያ የግጭቶችና ውጥረቶች ቁጥር ያለማቋረጥ እየጨመረ በመሄዱ በህዝቦች ህይወት ላይ ሰፊ ተጽዕኖ እያሳደረ እንደሚገኝ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አስጠነቀቁ። ሩሲያ ከዋርሶ ወደ ኪየቭ በተዘረጋ የመንገደኞች ባቡር ላይ ጥቃት መፈጸሟን ፖላንድ አስታወቀች። የፖላንድ መከላከያ ሚኒስትር ኮሽኒያ ካሚሽ ባቡሩ በምዕራባዊ ዩክሬን ውስጥ 2 ጊዜ በድሮን እንደተመታ ገልጸዋል። የአርቲፊሻል ኢንተለጀንስ ኩባንያዎች ቴክኖሎጂውን የሚያበለጽጉበትን ፍጥነት ገታ እንዲያደርጉ የአንትሮፒክ ዋና ስራ አስፈጻሚ ዳሪዮ አሜዴ ጥሪ አቀረቡ። ዜናው በዝርዝር። በየመን በሁቲዎችና በመንግስት ኃይሎች መካከል እየተካሄደ በሚገኘው ውጊያ 86,000 ገደማ ሰዎች መፈናቀላቸውን የተባበሩት መንግስታት ዛሬ እሁድ አስታወቀ። ውጊያው በየመን ምዕራባዊ የባህር ዳርቻና በታኢዝ ግንባሮች በፍጥነት እየተባባሰ ነው። የተባበሩት መንግስታት የፍልሰተኞች መርጃ ድርጅት እንዳለው በውጊያው ከተፈናቀሉ ሰዎች መካከል ከ2,000 በላይ የሚሆኑት ጅቡቲ ገብተዋል። ከየመን ወደ ጅቡቲ የተሰደዱት አብዛኞቹ ሴቶችና ህጻናት እንደሆኑ የገለጸው ተቋሙ ድጋፍ ወደሚያገኙበት የኦቦክ መጠለያ መዘዋወራቸውን አስታውቋል። ድርጅቱ ጦርነት ሲባባስ ሌሎች በርካታ የመናውያን ይሰደዳሉ የሚል ስጋት አለው። የጅቡቲ የኢኮኖሚና የፋይናንስ ሚኒስትር ኤልያስ ሙሳ ዳዋሌህ ከትላንቱ በስቲያ አርብ በ24 ሰዓታት ብቻ 1,400 ስደተኞች ከየመን ጅቡቲ መድረሳቸውን አረጋግጠው ነበር። በሆርሙዝ ሰርጥ ቀውስ አስከፊ መዘዝ የደረሰባት ጅቡቲ ብቻዋን በየመን ጦርነት ምክንያት የተቀሰቀሰውን አዲስ ቀጠናዊ ችግር መሸከም እንደማትችል አስጠንቅቀዋል። ሁቲዎች በታኢዝ ግዛት ውስጥ የምትገኘውን የሞክቫ ከተማ በእጃቸው ካስገቡ በኋላ የአገሪቱን የቀይ ባህር ዳርቻ ሙሉ በሙሉ እንደዚሁም ስልታዊ ከሆነው ባብ ኤልመንደብ ሰርጥ አካባቢ የሚገኙ ቁልፍ ደሴቶችን ተቆጣጥረዋል። በሳውዲ አረቢያ የሚደገፈው የየመን መንግስት ኃይሎች በታኢዝ የሚገኙ የሁቲዎች ወታደራዊ ይዞታዎች ላይ ዛሬ እሁድ ጥቃት መፈጸማቸውን የጀርመን ዜና አገልግሎት ዘግቧል። የሁቲዎች አልማሲራህ ቴሌቪዥን ጣቢያ ሳውዲ አረቢያ የመንግስት ኃይሎችን ለመደገፍ ኢላማዎች መደብደቧን ዘግቧል። ሳባ ተብሎ የሚጠራው የየመን ዜና አገልግሎት ዘገባ መሰረት ሁቲዎች በሳውዲ አረቢያ የሚገኙ የጦር መሳሪያ መጋዘኖችና የእዝ ማዕከላትን አጥቅተዋል። በዓለም ዙሪያ የግጭቶችና ውጥረቶች ቁጥር ያለማቋረጥ እየጨመረ በመሄዱ በህዝቦች ህይወት ላይ ሰፊ ተጽዕኖ እያሳደረ እንደሚገኝ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አስጠነቀቁ። ወረርሽኞች፣ የከባቢ አየር ለውጥ ያስከተላቸው አደጋዎችና የአቅርቦት ሰንሰለት መስተጓጎል እርስ በርስ በጥብቅ በተሳሰረው ዓለም ውስጥ ቀውስ በአንድ ቀጠና ብቻ ተወስኖ እንደማይቀር ማሳየታቸውን የብሪክስ አባል አገራት መሪዎች የሁለተኛ ቀን ጉባኤ ላይ ዛሬ እሁድ ሞሪ ተናግረዋል። ኢትዮጵያ አባል ሆነችበት ብሪክስ ወረርሽኞችን የመከላከልና የመቋቋም አቅምን ለማሳደግ ያለመ የተቀናጀ የተላላፊ በሽታዎች ቅድመ ማስጠንቀቂያ ስርዓት ለመዘርጋት መስማማቱንም ይፋ አድርገዋል። ብሪክስ በአለም በህዝብ 50% በጥቅል ምርት 40% እንደዚሁም ደግሞ በንግድ 25% ድርሻ እንዳላቸው የጠቀሱት ናሬንድራ ሞዲ አባል አገራት እንዲተባበሩ ጥሪ አቀርበዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን 11 አባል አገራት ያሉት ስብስብ አዲስ ይበልጥ ፍትሃዊና አንድ ብቻ ሳይሆን በርካታ ጠንካራ አገራት ያሉበት የዓለም ስርዓት ለመፍጠር ገፊ ኃይል እንደሆነ ገልጸዋል። ህግ የሌለበት ዓለም ምስቅልቅልና ስርዓት አልበኝነት እንደሚያጋጥመው የቻይናው ፕሬዝዳንት ሺጂንፒንግ አስጠንቅቀዋል። ጦርነት መባባስ እንደሚያሰጋቸው በመጀመሪያው ቀን ጉባኤያቸው ባጸደቁት የአዋጅ መግለጫ የገለጹት መሪዎቹ በአፋጣኝ ዘላቂ ተኩስ አቁም እንዲደረግና ግጭቱ በውይይት እንዲፈታ ጥሪ አቅርበዋል። ፍልስጤማውያንን ከጋዛ የማፈናቀል ፖሊሲ እንዲቆም፣ የእስራኤልና ፍልስጤም ግጭት ፍትሃዊና ዘላቂ መፍትሄ እንዲፈለግለት አሳስበዋል። መግለጫው ኢትዮጵያ ለዓለም አቀፍ ሲቪል አቪዬሽን ድርጅት ምክር ቤት በእጩነት መቅረቧን እንደዚሁም ደግሞ የዓለም ንግድ ድርጅትን ለመቀላቀል ያላትን ፍላጎት ደግፏል። በህንድ ዋና ከተማ ኒው ደልሂ የተካሄደው የመሪዎች ጉባኤ ዛሬ እሁድ ሲጠናቀቅ የብሪክስ ሊቀመንበርነትን ከቀዳሚዎቹ መስራቾች አንዷ የሆነችው ቻይና ከህንድ ተረክባለች። ይህ ዶይቼ ቬለ ነው። ሩሲያ ከዋርሶ ወደ ኪየቭ በተዘረጋ የመንገደኞች ማጓጓዣ ባቡር ላይ ጥቃት መፈጸሟን ፖላንድ አስታወቀች። የፖላንድ መከላከያ ሚኒስትር ኮሽኒያክ ካሚሽ ባቡሩ በምዕራባዊ ዩክሬን ውስጥ 2 ጊዜ በድሮን እንደተመታ ገልጸዋል። በጥቃቱ በመንገደኞች ላይ የደረሰ ጉዳት የለም። ይሁንና መከላከያ ሚኒስትሩ እንዳሉት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል የሆነችው ፖላንድ የአየር ክልል ባይጣስም F-16 ተዋጊ የጦር ጀቶችና የቅኝት አውሮፕላኖች ሁኔታውን እንዲከታተሉ ተደርጓል። የአገሪቱ ጉዳይ ሚኒስትር ራዶስላው ሲኮርኪ የሩሲያው ፕሬዝደንት ቭላድሚር ፑቲን ግጭቱን እያባባሱ ነው ሲሉ ወንጅለዋል። ፕሬዝደንት ቮሎዶሚር ዜሌንስኪ በዩክሬን ቮሊን ግዛት ውስጥ በተፈጸመው ጥቃት የባቡር ፍርጎ መቃጠሉንና የነዳጅ ማደያ ላይ ጉዳት መድረሱን ሲያረጋግጡ፣ ውጭ ጉዳይ ሚኒስትራቸው አንድሬ ሲቢያ ሩሲያ ለጥቃቱ ጠንካራ ምላሽ ሊሰጣት እንደሚገባ ጥሪ አቅርበዋል። ከባቡሩ በተጨማሪ ሩሲያ በዩክሬን ቾርኖሞርስክ ወደብ 2 የወታደራዊ ጭነት መርከቦችና በኦዴሳ ላይ ጥቃት ፈጽማለች። ዩክሬን በፊናዋ ዛሬ በሩሲያ ታታርስታን ግዛት ውስጥ በምትገኘው ኒዥያ ካምስክ ከተማ ላይ በፈጸመችው የድሮን ጥቃት 2 ሰዎች ሲገደሉ 14 መቁሰላቸውን የአካባቢው ባለስልጣናት ይፋ አድርገዋል። ከተማዋ የሩሲያ ቁልፍ የነዳጅ ማጣሪያዎች የሚገኙባት ነች። ዩክሬን በሩሲያ ክራስኖዳር ግዛት ተመሳሳይ የነዳጅ ማጣሪያ ላይ ጥቃት መፈጸሟን አስታውቃለች። የአሜሪካው ፕሬዝደንት ዶናልድ ትራምፕ ግን ዩክሬን በሩሲያ የነዳጅ መሰረተ ልማቶች ላይ የምትፈጽመው ማቸውን ጥቃት እንድታቆም ለቮሎዶሚር ዜሌንስኪ መናገራቸውን ገልጸዋል። ከሁለተኛው የዓለም ጦርነት ወዲህ በአውሮፓ አስከፊ የሆነውን ጦርነት ለማቆም በሩሲያ ዩክሬንና ዩናይትድ ስቴትስ መካከል የሚደረገው ድርድር በመጪው ጥቅምት ሊቀጥል እንደሚችል የፕሬዚደንት ቭላድሚር ፑቲን ጽህፈት ቤት አስታውቋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ ወደ ድርድሩ የመመለሱን ሁኔታ ሙሉ በሙሉ ውድቅ እንዳላደረገች ለጋዜጠኞች ዛሬ እሁድ ተናግረዋል። የዩክሬን ፕሬዚደንት ቮሎዶሚር ዜሌንስኪ በበኩላቸው በታህሳስ ወር በአሜሪካዋ ሚያሚ ከተማ በሚካሄደው የቡድን 20 ሀገራት ጉባኤ ላይ ከሩሲያው ፕሬዝደንት ቭላድሚር ፑቲን ለመገናኘት ፈቃደኛ መሆናቸውን ገልጸዋል። የአርቲፊሻል ኢንተሊጀንስ ኩባንያዎች ቴክኖሎጂውን የሚያበለጽጉበትን ፍጥነት ገታ እንዲያደርጉ የአንትሮፒክ ዋና ስራ አስፈጻሚ ዳሪዮ አሜዴ ጥሪ አቀረቡ። በጣት ከሚቆጠሩ የዘርፉ ቀዳሚ ኩባንያዎች አንዱን የሚመሩት ዳሪዮ አሜዴ ራሳቸውን የሚቆጣጠሩ የሶፍትዌር ስርዓቶች ወይም የአርቲፊሻል ኢንተሊጀንስ ስሪቶች ከ6 እስከ 12 ባሉት ወራት መላውን ኢንተርኔት የመቆጣጠር አቅም ሊኖራቸው እንደሚችል አስጠንቅቀዋል። ይህ በቢሊዮን ዶላሮች የሚቆጠር ኪሳራ ሊያስከትል እንደሚችል የአንትሮፒክ ዋና ስራ አስፈጻሚ ትላንት ቅዳሜ ስጋታቸውን ገልጸዋል። የአርቲፊሻል ኢንተሊጀንስ ሶፍትዌሮችን አቅም ኩባንያዎች የሚያሻሽሉበት ፍጥነት ዘግየት ማለት እንደሚኖርበት የገለጹት ኃላፊው እድገቱ አሁንም ፈጣን ይመስላል፣ ያገኘነውን ጊዜ በብልሃት መጠቀም አለብን የሚል ምክረ ሀሳብ አቅርበዋል። ዋና ስራ አስፈጻሚው ማስጠንቀቂያውን የሰጡት የኩባንያቸው የአርቲፊሻል ኢንተሊጀንስ ተመራማሪ በዘርፉ የተሰማሩ ኩባንያዎች በህይወታችን እየቆመሩ ነው በሚል ተቃውሞ ከስራቸው ከለቀቁ በኋላ ነው። የአንትሮፒክ ተፎካካሪ የሆነውና ቻት ጂቲፒን የሰራው ኦፕን ኤአይ ዋና ስራ አስፈጻሚ ሳም አልትማን እና ኤሎን ሙስክ በዳሪዮ አሜዴ አተያይ እንደሚስማሙ አስታውቀዋል። ኒቪዲያ፣ ኦፕን ኤአይ፣ አንትሮፒክ፣ አልፋቤት እና ማይክሮሶፍት ቀዳሚ ከሚባሉ የአርቲፊሻል ኢንተሊጀንስ ኩባንያዎች መካከል ናቸው። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ በየመን በኢራን የሚደገፉት ሁቲዎችና የመንግስት ኃይሎች መካከል በየተካሄደ በሚገኘው ውጊያ 86000 ገደማ ሰዎች መፈናቀላቸውን የተባበሩት መንግስታት አስታወቀ። በአለም ዙሪያ የግጭቶችና ውጥረቶች ቁጥር ያለማቋረጥ እየጨመረ በመሄዱ በህዝቦች ህይወት ላይ ሰፊ ተጽዕኖ እያሳደረ እንደሚገኝ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አስጠነቀቁ። ዜናው በዚህ አበቃ። ተናይስትልኝ
1: ለዓለም ዋና ዋና ዜና ሽት የበቀለን አመሰግናለሁ። በቀጣዩ ሳምንታዊ ዝግጅታችን እንወያይ ነው ለ12ኛ ክፍል ተማሪዎች የውጤት ውድቀት ኃላፊነቱን ማን ይውሰድ ጠይቀናል። መልካም ቆይታ።
0: እንወያይ
1: ጤናስጥልን አድማጮቻችን፣ ሳምንታዊው የእንወያይ ዝግጅታችን እነሆ አሁን ጀመረ። በኢትዮጵያ የ2018 የትምህርት ዘመን የ12ኛ ክፍል መልቀቂያ ፈተና ከተፈተኑ ተማሪዎች መካከል የዩኒቨርሲቲ መግቢያ ያገኙቱ 12.8 ከመቶ ብቻ መሆናቸው ይፋ ተደርጓል። ይህ ካለፉት ጥቂት አመታት አንጻራዊ መሻሻል ያሳየ ቢመስልም አሁንም ዩኒቨርሲቲ መግባት እድል ያገኙ ተማሪዎች ጥቂቶቹ ብቻ መሆናቸውን አመላክቷል። በሀገሪቱ በተከታታይ አመታት የ12ኛ ክፍል ተማሪዎች በከፍተኛ ደረጃ መውደቅ የዩኒቨርሲቲዎች የተማሪዎች የመቀበል አቅም በከፍተኛ ሁኔታ ከመክታቱ ባሻገር በቀጣይ ሀገራዊ የሰው ኃይል ልማትና በኢኮኖሚው ላይ ከፍተኛ ተጽዕኖ እንዳያሳድር ያሰጋል። የትምህርት ሚኒስቴር ያለፉትን ጥቂት ዓመታት የፈተና ስርቆትን ለመክታት የወሰዳቸው እርምጃዎች ውጤት ቢያስገኝለትም ተማሪዎች ብቁ ሆነው ለፈተና እንዲቀመጡ ከማስቻል አንጻር ግን ወቀሳና ትችቶች ሲቀርቡበት ይሰማል። ለዚህም ገፊ ውጫዊ ምክንያቶች የሆኑ የጸጥታና ተያያዥ ችግሮች እንዳሉ ሆነው በትምህርት ጥራት፣ የመምህራን ብቃትና አስተዳደር እንዲሁም የተማሪዎች ወደ ከፍተኛ የትምህርት ተቋማት ለመግባት ያላቸው ፍላጎትና ተነሳሽነት በምን ደረጃ ላይ ይገኛል የሚለውን ጥያቄ ማስነሳቱ አይቀርም። አንዳንድ የሀገሪቱ ዩኒቨርሲቲዎች ወደ ራስ ገዝ አስተዳደር ሽግግር ለማድረግ ጥረት በጀመሩበት በዚህ ወቅት በብቃታቸው ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር በከፍተኛ ደረጃ ማሽቆልቆሉ በሀገሪቱ የትምህርት ስርዓት ላይ ብርቱ ፈተና መደቀኑ አይቀርም። ለቀጠለው የ12ኛ ክፍል ተማሪዎች በከፍተኛ ሁኔታ መውደቅ ኃላፊነቱን ማን ይውሰድ? የዕለቱ የእንወያይ ዝግጅታችን ርዕስ ነው። በውይይታችን ላይ የጋበዝናቸው እንግዶች አሉ። ዶክተር ኤባ ሚጀና ከትምህርት ሚኒስቴር፣ ዶክተር ደረጀ ደምሴ መምህርና ተመራማሪ፣ ፕሮፌሰር ቅጤሳ ሁንደራ እንዲሁ መምህርና ተመራማሪ፣ አቶ ኤፍሬም አሊ መምህርና ጻፊ፣ እንዲሁም አቶ የሺ ጥላ ሴፉ በትምህርትና በምርምር ስራዎች ላይ ንቁ ተሳታፊ የሚያደርጉ ከማህበረሰቡ የጠራናቸው እንግዶቻችን ናቸው። ከእንግዶቻችን መካከል አሁን ስልክ በጣም እያስቸገረን ነው አድማጮቻችን፣ ሁለቱን እንግዶቻችንን አግኝተናል። ሌሎቹን ቴክኒሽያኖቻችን ለማስገባት ጥረት እያደረጉ ነው። ውይይታችንን በዚህ እንቀጥላለን። ዶክተር ደረጀ ደምሴና ፕሮፌሰር ቅጤሳ ሁንደራ ስለተገኛችሁ እናመሰግናለን። እንኳን ደህና መጣችሁ።
3: እናመሰግናለን።
1: መልካም። እንግዲህ ውይይታችንን ሰፋ አድርገን ነው የምንቀጥለው፣ ምክንያቱም እንግዶቻችን በመሃል ይገባሉ ብለን ተስፋ እናደርጋለን። በተለያዩ አቅጣጫዎች የሚነሱትን ጥያቄዎችና ሀሳቦችን ለማንሸራሸር እንዲመቸን እናንተንም እንዳንይዛችሁ። የ2018 ዓ ም የ12ኛ ክፍል ተማሪዎች ውጤት እንግዲህ ካለፉት ዓመታት አንጻራዊ መሻሻል ያሳየ ቢመስልም አሁንም ከ87 በመቶ በላይ ተማሪዎች ማለፍ እንዳልቻሉ ነው የተረዳ ነው። የተማሪዎች በተከታታይ ለአመታት መውደቅ አሁንም መቀጠሉን ነው የምንመለከተውና እንደው ይሄንን እንዴት አያችሁት ከሚለው ሐሳብ እስቲ እንጀምር። ጠቅለል ካለው ሐሳብ ዶክተር ደረጀ እርሶን ላስቀድሞት፣ በስራ ላይ ነው ያሉት፣ በዚህ በትምህርት ምርምር ስራዎች ላይም ንቁ ተሳታፊ ያደርጋሉና እንደው እርሶ እንዴት አገኙት?
4: አሁን እንግዲህ እንደ አንድ ዜጋ የተማሪዎች የ12ኛ ክፍል ፈተናን አለማለፍ ከሚያስጨንቃቸው ባለሙያዎች አንዱ ነኝ። ነገር ግን ምንድነው ይሄ የ12ኛ ክፍል ተማሪዎች ለምን በብሔራዊ ፈተና ወደቁ ሳይሆን እንደኔ መሆን ያለበት አጠቃላይ 12ኛ ክፍል ውጤት የሚያሳየው እንደኔ በአጠቃላይ በትምህርት ስርዓቱ ውስጥ ስላለው ሰፊ ቀውስ ሲሆን፣ ይሄም የ12ኛ ክፍል ውጤት እንደ አንድ አመላካች ወይም ምልክት ሆኖ የሚያሳየን ነው ብዬ ነው የምወስደው እኔ እንግዲህ። ለዚህ ምክንያቱ በርካታ ነገሮች ሊነሱ ይገባል። ምክንያቱም 12ኛ ክፍል ላይ ብቻ ሳይሆን ይህ ችግሩ የሚጀምረው ከስር ነው የሚጀምረው። ይሄ የድምር ነው፣ የድምር ውጤት ማጠቃለያ ስለሆነ ነው 12ኛ ክፍል የምንለው እንጂ ከፕሪ ፕራይመሪ ጀምሮ ከአንደኛ እስከ 12ኛ አጠቃላይ የተማሩት ትምህርት ውጤት ነው እና ብቃታቸው ምን ያህል እንደሆነ የሚያሳይ ነው። አሁን ምንድን ነው ይሄ የሚያሳየን? የሚወጣው ፈተናና የተቀመጠው ብቃት በሁለቱ መካከል ያለመጣጣም መኖሩን ወይም ተማሪዎች ያንን ብቃት ፕሮሰስ አድርገው የሚፈልገውን እውቀት፣ ክህሎት ጨብጠው ኮምፒተንሲ ቤዝድ በሆነ መልክ እየወጣ ያለውን ፈተና ሊቋቋሙ አለመቻላቸውን ነው። ለዚህ ደግሞ እንደ መሰረታዊ መነሻ ሊሆኑ የሚችሉ አንደኛ የትምህርት ጥራት መውደቅ ይመስለኛል። ሌላኛው ደግሞ የመምህራን ብቃትና ዝግጅትም እንደዚሁ የራስ የሆነ አስተዋጽኦ ይኖረዋል። ከስራተ ትምህርትና የትምህርት ቤት አመራር ጋር ተያይዞ ያሉ ችግሮችም እንደ አንድ አስተዋጽኦ ከሚያደርጉ ነገሮች ውስጥ ናቸው ብዬ ነው የማስበው። ሌላኛው ትልቁ ችግር በትምህርት ቤቶቻችን የሚስተዋለው የግብአቶች እጥረት ነው። ግብአት ስንል እንግዲህ ከሰው ጀምሮ የተለያዩ ግብአቶች አሉ። ለምሳሌ የሰው ኃይል፣ የመምህራን ጥራት አንዱ እዛ ውስጥ ይገባል። ተማሪውም ራሱ እንደ ግብአት ነው የሚወሰደው። የተማሪ ተነሳሽነት፣ ሞቲቬሽን ቅድም እንዳልካቸው እነሱም ኮንሲደር የሚደረጉ ነገሮች ናቸው። ሌላኛው የምናወጣው የፈተና አወጣጥ ካለን ስርዓተ ትምህርትና ከምናስተምርበት የማስተማሪያ ስልት ጋር አብሮ የሚሄዱ ናቸው ወይ ነው የሚለውም እሱም ሊታሰብበት የሚገባ ነው። ሌላኛው የትምህርት እኩልነት ራሱ አለ ወይ? በክልሎችና በክልሎች መካከል ኢቭን በትምህርት ቤትና ትምህርት ቤት መካከልስ ልዩነት የለም ወይ? አሁን ለምሳሌ የዘንድሮውን ውጤት እንዳየነው አዲስ አበባ ላይ ወደ 32.3% ተማሪዎች አልፈዋል። ጋምቤላ ላይ ደግሞ 3.74% አካባቢ ነው። ይሄም አንዱ በክልሎች መካከል ቫሪሽን በትምህርት እኩልነት ላይ ቫሪሽን መኖሩ ያሳያል። ከዛ በተጨማሪ ደግሞ በተዋረድ ከታች እስከ ላይ ወይም ከላይ እስከ ታች ድረስ የተጠያቂነት ስርዓት አተገባበርና በአተገባበሩ ላይ የሚታዩ ክፍተቶችም የራሱ የሆነ አስተዋጽኦ አለው ብዬ ነው እኔ የምወስደው። እና በአጠቃላይ የዚህ 12ኛ ክፍል ውጤት እንደ ምልክት ብንወስደው፣ ምክንያቱም ከታች ጀምሮ ከአንደኛ እስከ አራተኛ ክፍል ምን ያህል ተማሪዎቻችን ናቸው ማንበብ መጻፍ የሚችሉት? እዛ ላይ ያንን ለይተን ምን እርምጃዎችን ወስደናል? ወይስ ዝም ብለን 12ኛ ክፍልን እየጠበቅን ነው የሚለው ነገር በደንብ ልንነጋገርባቸው የሚገቡ ነጥቦች መስለው ነው የሚታዩ።
1: ዶክተር ደረጀ ሰፋ አድርጎ ነገሮችን መመልከት ይችላሉ ብዬ አስባለሁ፣ ምክንያቱም አክቲቭሊ ነገሮችን በቅርበት ስለሚከታተሉ። ከዚህም ሰፋ ያሉ ነጥቦችንም ስለያዝን ወደ ኋላ ላይ በዝርዝር የምንመለከታቸው ጉዳዮች አሉ። ፕሮፌሰር ቂጤሳ እንግዲህ በጣም በረጅም ዓመታት በትምህርት ስራ በምርምር በጥናት ቆይተዋል። ከዚህ አንጻር እንግዲህ የዘንድሮ የ12ኛ ክፍል ተማሪዎች ውጤት አንዳንዶቹ በንጽጽር የተሻለ ውጤት ታየበት ብሎ ያነሳሉ። እርሶ የሆነ ጊዜ ላይ የጻፉትን ተመልክቼ ነበረ። አይ ንጽጽሩ የተማሪዎች የተፈታኞች ቁጥር ከማነስ የመጣ እንጂ በትክክል የውጤት መሻሻል አይደለም የሚል ሀሳብ ያንጸባረቁበትን ጽሑፎትን ተመልክቻለሁ። እንደው አጠቃላይ የተማሪዎችን ውጤት እንዴት አገኙት እርሶ?
5: አመሰግናለሁ። አብዛኛውን እያሰብኳቸው ያለው ነገሮችንም ቀደም ያሉ ተናጋሪ ዶክተር ደረጀ በዝርዝር አቅርበውታል። አዎ እንዳልከው በየአመቱ የተመዘገቡ የተፈተኑ ያለፉ የምለው ነገሮችን በየጊዜው እንትን ያስኩኝ ነበር እና ዘንድሮ በጣም የገረመኝ ነገር ያለፉት ተማሪዎች ፐርሰንቴጅ 12.8 ሆነ የምለውን ከዛሬ 5 አመት ከነበረው ጋር ለማነጻጸር ሞክሬ ነበር እና የዛሬ 5 አመት ወደ 800 ሺህ በላይ ተማሪ ነው የተፈተነው። እንደምታወቀው የኢትዮጵያ ሕዝብ ቁጥር ደግሞ በአቨሬጅ ከ2.5-3% በየአመቱ እየጨመረ የሚሄድ ነው። ከዚህ አንጻር እንግዲህ ወደ 12ኛ ክፍል ደርሰው ፈተና ሊፈተኑ የሚችሉ ተማሪዎች በዛ አንጻር ብናስብ ከሚሊየን በላይ የሚሆን እንጂ ዘንድሮ ከተፈተኑት ወደ 500 ሺህ አካባቢ የመውረድ አልነበረበትም። ኤክስፔክት የምናደርገው ከሚሊየን በላይ ተማሪ ነበር ለፈተና መቅረብ የነበረበት። ስለዚህ አሁን የተፈታኝ ተማሪዎች ፐርሰንቴጅ ጨምረዋል፣ ያለፉ ተማሪዎች ቁጥር ጨምረዋል ብለን በእርግጠኝነት ለመናገር እነዚህን ዳታዎች ስናወዳደር እነዚህ ተማሪዎች የዛሬ 5 አመት የነበሩ አይነት ተማሪዎች ቁጥር ቢሆን 850 ሺህ አካባቢ ቢሆን ዘንድሮ ያለፈው ተማሪ ወደ 7% እንጂ 12% አይደርስም። ቁጥር በቀነሰ እና ያለፈው ተማሪ ቁጥር በጨመረ ቁጥር ፐርሰንቱ በጣም ብዙ ስለሚያሳይ ብዙ መስሎን ታየን እንጂ አጠቃላይ የተማሪ ቁጥር አንጻር ስናይ በጣም ቀንሷል። በዚህ በአምስት አመት ውስጥ ወደ 300 ሺህ ምናምን ተማሪ ቀንሷል። እንደዚህ ደግሞ ለምን ቀነሰ ብለን ስናስብ በጣም ችግሮችን ማንሳት እንችላለን። ለምሳሌ ጉዳይ በጣም ብዙ ተማሪዎች የሚፈተኑበት እና የሚመዘገቡበት አካባቢዎች በተለይ ጎጃም፣ ወለጋ እንዲህ ምዕራብ ሸዋ አካባቢ በጸጥታ ምክንያት ብዙዎች ተማሪዎች ያስመዘገቡ ወይም ደግሞ የሚያቀርቡ አካባቢዎች በጸጥታ ጉዳይ የተማሪ ቁጥር በጣም በከፍተኛ ደረጃ ቀንሷል። ሌላኛውም ደግሞ በየጊዜው የተማሩ ሰዎች ተመርቀው ስራ ለማግኘት ያለው ፕሮባቢሊቲ የስራ እድል በጣም በከፍተኛ ደረጃ እየቀነሰ ነው። ይህም ደግሞ ተማሪ ለትምህርት ያለው ፍላጎት በጣም በከፍተኛ ደረጃ በመቀነሱም ሌላ የተማሪ ቁጥር ከመቀነሱም ምክንያት ሊሆን ይችላል። ተምሮ ስራ የያዘውም በመንግስት ስራ በተለይም አሁን ባለው የክፍያ አንጻር ከተማሩ ሰዎች ይልቅ ቀን ስራ የሚሰሩ ሰዎች የተሻለ ገቢ የሚያገኙ የተባለ የትምህርት ሁኔታ ላይ ያለው ሞራል በከፍተኛ ደረጃ እየወደቀ ስለሆነ የተማሪ ቁጥር መቀነሱ ብዙ ምክንያቶች ከእንደዚህ ከጸጥታ ከትምህርት ፍላጎት ማነስ ስራ ማግኘት አንጻር ተያይዘው የተማሪ ቁጥር በከፍተኛ ደረጃ ቀንሷል። ስለዚህ ያለፈውን ጊዜ ካልኩሌት አድርገን እንትን ያደረኩት ከዚህ አንጻር ነው። የተማሪ ቁጥር በመቀነሱ ወደ ሚሊየን መጠጋት ሲገባ ወደ 500,000 በጣም በከፍተኛ ደረጃ መቀነሱ ለተማሪ ብዙ ተማሪ አለፈ ብለህ ሪፖርት ለማድረግ ያስቻላቸው እንጂ የተማሪ ቁጥር መጨመር አይደለም። የውጤቱ ከአጠቃላይ መጨመር አይደለም የሚለውን ለማንሳት ፈልጌ ነው።
6: እንደው አጠቃላይ እንድምታውንስ እንዴት አገኙት? እሺ እንደዛ ከሆነ ያው እርሶ እንዳሉት የተፈታኝ ተማሪዎች ቁጥር ከመቀነስ የተመዘገበ እንጂ መሻሻል የታየበት እንዳልሆነ ነው የእርሶ ምልከታ። አጠቃላይ ውድቀቱንስ እንዴት ነው ያገኙት?
5: ይሄ በጣም አሳሳቢ ነው። እንግዲህ አገር እያደገች ኢኮኖሚውም እያደገ ሲሄድ የሰለጠነ የሰው ኃይል በኢኮኖሚው፣ በሕክምና፣ በምህንድስና፣ በኢኮኖሚ፣ በአካውንቲንግ የተሻሉ ሰዎች፣ ተወዳዳሪ የሆኑ ሰዎች፣ የተማሩ ሰዎች ያስፈልገናል ለሀገራችን። በየጊዜው የተማሪ የሰው ኃይል ቁጥር የስራ ማጣትና
6: ፕሮፌሰር ቅጤሳ ስልካቸው ተቋርጦብናል። ዶክተር ደረጃ ያለዋል። መልካም። እሺ እንግዲህ ሌሎች እንግዶቻችን መስካውን እየተሞከረ ነው፣ በጣም አስቸጋሪ ነው። ዶክተር ደረጀ ወደ እርሶ ልመለስና እንግዲህ ፕሮፌሰር የጀመሩትን ይጨርሳሉ። የትምህርት ሚኒስቴር የፈተና ሌብነትን ለመክታት እርምጃ ወስዷል። ያለፉትን ጥቂት ዓመታት እርምጃ ወስዶ ተማሪዎችን የመፈተኛ ቦታቸውን በመቀየር ጭምር ወደ ዩኒቨርሲቲዎች እንዲመጡና በዩኒቨርሲቲዎች እንዲፈተኑ በማድረግ ጭምር የተለያዩ እርምጃዎችን ሲወስድ ቆይቷል። እንግዲህ ሌብነትን ለመክታት አንድም እንደ መልካም ጅምር የተወሰደበት አጋጣሚም አለ። ነገር ግን የተማሪዎችን ውድቀት መታደግ አልቻለም የሚል ስሞታ ደግሞ በሌላ በኩል ሲነሳ ይስማል። የፈተና ሌብነትን የመክታት እርምጃና የተማሪዎች ውድቀት አለመቆም እርሶ ጋር እንዴት ነው የሚታየው?
4: ይሄ ኩረጃ የፈተና ሌብነት የምንለው እንትን በእርግጥ ከበፊት ጀምሮ በጣም የተስፋፋ ነው በእኛ ሀገር ኮንቴክስት። እንደውም አብዛኛው ተማሪ ከዚህ በፊት ይህ ነገር በጣም የተስፋፋ ስለነበር ሁሉም ተማሪ አውቆ የሚያልፍ ነው እየመሰለን የነበረው። ነገር ግን ወደ ከፍተኛ ትምህርት ተቋማት ሲመጡ ተማሪዎቹ ሪሊ እነኚህ አገር አቀፍ ፈተናውን አልፈው ነው ወይ የመጡት የሚል አንዳንድ ጊዜ የምናያቸው ነገሮች አሉ። እዛ ላይ ስራ መሰራቱ ጥሩ ነው። ግን ደግሞ የፈተና ስርቆትን ለመከላከል ተብሎ ብቻ በሚሰራ ስራ የትምህርት ጥራትን ማረጋገጥ ይቻላል ወይ? እሱ እንደ አንድ እንትን ነው። መጨረሻ ላይ ጥሩ የሰሩ የለፉ ልጆች ወይም ደግሞ አገሪቱ ሊጠቅሙ የሚችሉ ወደፊትም ራዕይ ያላቸው ልጆች ወደ ከፍተኛ ትምህርት ተቋማት ገብተው ከፍተኛ የሰለጠነ የሰው ኃይል ሆነው እንዲወጡ ለማድረግ ለመለየት ጥሩ ነው። ነገር ግን ከዛ በፊት መሰራት ያለበት ነገር ላይ ፎከስ ተደርጎ በጣም ተሰርተዋል ወይ የሚለው ነገር ነው እኔ በጣም እንትን የምለኝ። አንዱ የተማሪዎች መውደቅ ይሄ ቁጥጥሩ ብቻ አይደለም፣ ቁጥጥር መደረጉ ብቻ አይደለም። ቁጥጥር ቢደረግም እኮ ተማሪዎቹ በቅተው ቢሆን ኖሮ ያልፉ ነበር። ቁጥጥሩ አይደለም አሁን ተማሪዎች እንዳያልፉ እያደረጋቸው ያለው። ብቃት ከተቀመጠው ስታንደርድ ወይም ብቃት አንጻር እየተማሩ ያሉት በዛ መሰረት ነው ወይ? የተቀመጡ ስታንደርዶች አሉ። ለምሳሌ በተለይ በዚህ በኮምፒተንሲ ቤዝድ ኤዱኬሽን ላይ እውቀትን፣ ክህሎትንና ፐርሰናሊቲን አድሬስ በሚያደርግ መልኩ ነው ካሪኩለም ዲዛይን እየሆነ ያለው አሁን በቅርብ ጊዜ። ከዛ አንጻር መምህሩ ራሱ ያንን ለማስተማር በዛ ተቃኝቷል ወይ? ተማሪዎቻችንንስ በዛ ሁኔታ እያስተማርናቸው ነው ወይ? አስፈላጊ የሆኑ ግብዓቶችስ በየትምህርት ቤቶቹ አሉ ወይ? መምህራንን እንደገና ደግሞ በፕሮፌሽናል ዴቨሎፕመንት አፕግሬድ ለማድረግ የምንጠቀምባቸው ስትራቴጂዎች ጊዜያዊ እየሆኑ አይደለም ወይ የሚሉትን ነገሮች በደንብ ማየት ያስፈልጋል። እኔ አሁን ቁጥጥሩ ላይ ችግር የለብኝም። ቁጥጥር መደረግ አለበት። በቃ ተማሪ ራሱን ችሎ ነው ማለፍ ያለበት። ነገር ግን ቁጥጥሩን እንደምናደርገው ሁሉ ለትምህርት ጥራት መከበር ወይም ትምህርት ተማሪው ጥራት ያለው ትምህርት እንዲያገኝ ለማድረግ የምናደርጋቸው ጥረቶችስ በዛ ልክ እየሄዱ ነው ወይ የሚለው ነገር ነው እንደ መነሻ ነጥብ ሊሆን የሚችለው እና እኔ ሁለቱ አልጣጣም ብለውኛል። ቅድም ፕሮፌሰር እንዳሉት እንደተባለው በጣም ፍራስትሬት ያደርጋል። 12.8% አለፈ ምናምን ስንል ወደፊት አገሪቱ የሰለጠነ የሰው ኃይል እንዳታጣ ጭምር የሚያሰጋ ጉዳይ ነው። የሰለጠነ የሰው ኃይል ደግሞ ለኢኮኖሚው፣ ለሀገር እድገት ያለውን አስተዋጽኦ በከፍተኛ ሁኔታ እናውቀዋለን። በጣም የምጋራው ነገር እኔ አሁን በመማር ማስተማር ሂደት እንግዲህ ከ30 ዓመት በላይ ቆይተናል። ቅድም ፕሮፌሰር መጨረሻ ላይ አንድ ያነሱት ነገር አለ። በእኛ ሀገር ኮንቴክስት ያልተማረ ሰው እኮ አሁን ከተማረ ሰው የተሻለ ነገር እያገኘም ነው እየኖረም ነው። ስለዚህ ለመማር ተማሪውንም ሞቲቬት የሚያደርገው መምህሩንም በበቂ ሁኔታ በእርግጥ መምህርነት ሙያ ከሌሎች ሙያዎች የተለየ እንደሆነ አውቃለሁ። በማገኘው የጥቅም መጠን አይደለም የምለካው፣ ምክንያቱም ሰው የመፍጠርና ሰው አድርጎ የማውጣት ኃላፊነት ነው የተጣለበት አስተማሪ። ከዛ አንጻር ራሱን እየቀለጠ ሊሄድ ይችላል። ግን ደግሞ መብላት፣ መጠጣት፣ መልበስ አለበት መምህሩ እና ለፕሮፌሽኑ የተሰጠው ቦታ ይሄን ያህል በቂ ነው ወይ ለመምህሩ ራሱ? እና ያ ነገሮች ተደማምረው ነው እኔ አሁን ተማሪዎች በከፍተኛ ሁኔታ እንዲወድቁ እያደረጋቸው ያለው። ትልቁ ነገር አሁንም ቅድም ከተነሱ ነገሮች ውስጥ አንዱ የተማሪ ተነሳሽነት የተባለው የስራ እድል ፈጠራ ምን ያህል እየተስፋፋ ነው በሀገራችን። ጨርሰው ትምህርታቸውን ጨርሰው በየቤታቸው የተቀመጡ ነው። ብዙ ገጠር ትምህርት ቤቶች ሄዳሉ ትምህርት ቤቶችን ለማየት፣ አንዳንድ ጊዜ ትምህርት ቤቶችን ድጋፍ ለማድረግ በሜንተሪንግ በኮቺንግም ለማገልገል ወደ ገጠር ስንወጣ ተማሪዎችን እንደው ሞቲቬት ለማድረግ እንሞክር ብለን እንትን ስንል የሚያነሱልን ጥያቄዎች አሉ። ወንድሞቻችን ጨርሰው እኮ ቤት ቁጭ ብለዋል፣ እኛ ተምረን የት ልንደርስ ነው የሚል አይነት ጥያቄዎች እና ይህንን ሲሰማ እኔ እንጃ በጣም ፊል እንድታደርግ የሚያደርግ ነገሮች አሉ።
6: መልካም።
4: ግን ደግሞ እኛም የምንላቸው ምንድን ነው እዛ ላይ አሁን ሁሉም ሰው ራሱን ችሎ ለራስ ነው በቃ ወንድሜ ጨርሶ ቤት ቁጭ ብሏል ሳይሆን ይህም ደግሞ ተምሮ ሰው መሆን እንደሚችል እና ስራ ቢያንስ የስራ መፍጠር እንደሚችል አይነት ግንዛቤ ለመፍጠር ጥረት እናደርጋለን። ግን የኛ ጥረት እሺ ጥረት በቂ ናቸው የሚለውን ነገር ሊታሰብበት ይገባል።
6: አመሰግናለሁ ዶክተር ደረጀ። ፕሮፌሰር ቅጤሳ ቅድም የጀመሩት ነገር አለ እንደው አጠቃላይ መልካታዎትን በመሀል ስልኮ ተቋርጦ ነው የተለዩን፣ እርሱን ይጨርሱና የትምህርት ሚኒስቴር ይሄ የፈተና ሌብነትን ለመግታት የወሰደው የቁጥጥር እርምጃ ያው እርምጃው ውጤት አሳይቷል የሚሉ እንዳሉ ሁሉ የተማሪዎችን ውድቀት መግታት አለመቻሉን ደግሞ በሌላ መልኩ ይመለከቱታል። አያይዘው ያንሱልን እስቲ።
7: አዎ ቅድም ጀምሬ የነበረው የተማሪ በከፍተኛ ደረጃ መውደቅ ቅድምም እንዳልኩት በጣም ፍራስትሬቲንግ ነው። ወደፊት የሀገሪቷ ከተወሰነ ጀኔሬሽን በኋላ ብዙ ቦታዎች ክፍተት አሁንም እያየ ነው። መምህራን አሁን ለምሳሌ የመምህራን ስልጠና በዚህ በ5 ዓመት ጊዜ ውስጥ በጣም በከፍተኛ ደረጃ በተለይ ዩኒቨርሲቲ ውስጥ የሚገቡ መምህራን በየዲፓርትመንቱ 5 ተማሪ፣ 10 ተማሪ፣ 6 ተማሪ፣ 20 ተማሪ ነው የሚመረቀው እና ይሄ ደግሞ ወዴት ወስዶናል? ክፍተት በመኖሩ አሁን በተለያየ መስክ የተመረቃችሁ በአጭር ጊዜ ስልጠና ተሰጥቷችሁ መምህርነት ትገባላችሁ ተብሎ ከኢንጂነሪንግ፣ ከአግሪካልቸር፣ ከተለያየ ሙያ መስክ፣ ከጂኦሎጂ ትምህርት የጨረሱ ሰዎች ናቸው። አሁን በተለያዩ ዩኒቨርሲቲዎች በተለይ እንደ ጅማ፣ ባህር ዳር፣ አዋሳ መሰለኝ እንደዚህ አይነት ስልጠና እየተሰጠ ያለው። ይሄ ደግሞ በሌላ ሙያ መስክ የሰለጠነን ባለሙያ በ6 ወር እና በ10 ወር ስልጠና እንትን ሰጥቶ በኢንጂነሪንግ የተመረቀን የፊዚክስ መምህር ማድረግ ወይም ደግሞ በአግሪካልቸር የተመረቀን ሰው ወስደ የባዮሎጂ መምህር ማድረግ ይሄ ጊዜያዊ ችግር መፍቻ እንጂ ዘላቂ መፍትሄ ሊሆን አይችልም። አሁን የመምህራን እጥረት በከፍተኛ ደረጃ አሁን በየእንትኑ ይታያል። ይሄ አንዳንዴም ቅድም ባልኩት የተሻለ የኑሮ ሁኔታ ባለመኖሩ ምክንያት ብዙ ስራ ላይ የነበሩ መምህራን በማታ ትምህርት በተለያየ እንደ አካውንቲንግ ሌላ ነገር ተምረው ወደ ባንክ፣ ወደ ኢንሹራንስ፣ ሌሎች ስለገቡ በፊት የነበረው ደግሞ በብዛት ጡረታም እየወጣ ያለው ኃይል እየተተካ ስላልሆነ ክፍተት አሁኑኑ እያየን ነው በመምህራን ዘርፍ ለምሳሌ። ስለዚህ እንደ ድሮ እንደ 60ዎቹና እንደ 70ዎቹ የድጎማ መምህራንን ወደ መቅጠር የሚያስችል ችግር ውስጥ እየሄድን ስለሆነ ይሄ የሰው ኃይል እጥረቱ ወደፊት ከፍተኛ ችግር ያስከትላል። በእንትን ስላልከው የስርቆትን ማስቀረት፣ ስርቆትም አዎ በጣም ሲሪየስ ኢሹ ነበር። በጅምላ በመዋቅር ድጋፍ እየተደረገ ብዙ ተማሪዎች ወደ ዩኒቨርሲቲ እንዲገቡ ፈተና እንዲያልፉ ሲደረግ የነበረውን ነገር ማስቀረት ማስቆም ትልቅ ስኬት ነው ማለት እንችላለን። ነገር ግን የትምህርት ሚኒስቴር ዋናው ስራ ተማሪዎችን አብቅቶ ለውጤት ማብቃት እንጂ ውድቀትን መከታተል ብቻ እንደ ዋና ስራ አድርጎ ሚኒስትሩ በየአመቱ የወጡ ሪፖርት የሚያደርጉት ይህን ያህል ተማሪ እኛ የፈተና ቁጥጥር በማጥበባቃችን ይህን ያህል ተማሪ ወደቀ የሚለው ሪፖርት የመጀመሪያዎቹ አንድና ሁለት አመታት ጆሮ ሳቢና ተደማጭ ቢሆኑም በአሁኑ ጊዜ ብዙ ሰዎቹ ምንድን ነው የጊዜው ውድቀት ብቻ ነው እንደምነግሩን ወደምል ወደ ቀልብ እየተወሰደ ነው ያለው። ትምህርት በከፍተኛ የፖለቲካ መዋቅሩም ከፍተኛ ትኩረት ካልተሰጠው አገሪቷ ትልቅ ክራይሲስ ሊያስከትል በሚችል ደረጃ ነው ያለ ነው። ቅድም ዶክተር ደረጀ እንዳለው የመምህራን ጥራት ምን አይነት ሰዎች ናቸው ወደ መምህርነት እየገቡ አሁን ቅድም እንዳልኩት በጥረቱ ምክንያት ከተለያዩ ሙያ አጭር ጊዜ ስልጠና ሰጥተው ወደ መምህርነት ማምጣት ምን አይነት መምህራንን ሊያፈራና ከዛ በቂ መምህራን የተሻሉ መምህራን ጥራት ያላቸው መምህራን ከሌሉን ጥራት ያለው ኢንጂነር ጥራት ያለው ሐኪም ጥራት ያለው መሐንዲስ ሊኖር አይችልም። መምህር ነው መሰረቱ ለሁሉም እኛ ለመምህራን ምልመላ ስልጠና ሞራል የኑሮ ሁኔታ የሚደረጉ ድጋፎች እና የአሰራር ሁኔታዎች በጣም አሳሳቢ ናቸው። መንግስት ትልቅ ትኩረት ሰጥቶ አሁን ብዙ ብር መድበው እየሰሩበት ያለው አዳሪ ትምህርት ቤት ጉዳይ ራሱ አሳሳቢ ነው። ከየትምህርት ቤቱ ዘቤስት ተማሪን ሰብስቦ የተለያየ የተሻለ ላቦራቶሪ የተሻለ ላይብረሪ የተሻሉ መምህራን የተሻሉ የኑሮ ሁኔታን ያደራጁ ያችኑ 300 እና 400 ተማሪን ይዘው በየአመቱ አሁን በፊት የክልል ነበር የጀመሩት አሁን በፌዴራል ደረጃ የፌዴራል አዳሪ ትምህርት ቤት እየተባለ እኛ ግን አላማችን ትምህርት ሚኒስቴርም የትምህርት ስርዓቱ መሆን ያለበት መካከለኛ ደረጃ ያለውንና የዝቅተኛ ደረጃ ያለውን ተማሪ አስተምሮ አብቅቶ ለደረጃ ማብቃትን ያለ ውጤት ማድረስ እንጂ ዘቶፕ ዘክሬም የሆኑትን ብቻ በመውሰድ እነሱን በተለየ አዳሪ ትምህርት ቤት አስቀምጦ ውጤት አመጡ አለፉ ብሎ ሪፖርት ማድረጉም አንድ ሌላ የቀረው በብዛት በየገጠሩ እና በየክልል እና ወረዳ ከተሞች ያሉት ትምህርት ቤቶች ሞራል ላይም ትልቅ እንትን አለው። ተማሪ ጎበዝ ተማሪ ክላስ ውስጥ ሲኖር ለክላሱም የመነቃቃት ለመምህራኑም ሞራል ነው የሚሆን ጥያቄ የሚጠይቅ መልስ የሚመልስ የተሻለ ተማሪ ክላስ ውስጥ ሲኖር መምህሩም ይበረታታል። ግን አሁን በየትምህርት ቤቱ ቤስት ስቱደንት የሚባሉትን መርጠው በአዳሪ ትምህርት ቤት እያስገቡ ያችኑ በየአመቱ ሪፖርት የሚያደርጉት ነገርም በጣም አሳሳቢ ጉዳይ ነው።
6: መልካም
7: የሚሻሻለው በፈተና መጠበቅ ብቻ ሳይሆን ተማሪዎችን በማብቃትም መሆን አለበት የሚል ሀሳብ ነው ያለኝ።
6: መልካም ፕሮፌሰር አመሰግናለሁ። ዶክተር ደረጀ እንግዲህ ውድቀቱ የ12ኛ ክፍል ብቻ ሳይሆን ከታችኛው ወይም ደግሞ ከመጀመሪያው ደረጃ የትምህርት ደረጃ ጀምሮ የመጣ የትምህርት ጥራት መጓደል ውጤት ነው የሚለውን በርካቶች ሐሳቡን ያነሳሉ። እናንተም አሁን ውይይቱን ከጀመርን በኋላ እንኳን በተደጋጋሚ ስታነሱት ነበር። እንግዲህ የስራተ ትምህርቱ ወይም ደግሞ የካሪኩለም የምንለውና የታችኛው መዋቅር ድክመት እንደው በምን ደረጃ ይገለጣል? ለዚህ አሁን ውጤት መጥፋት እንደው ደረጃ እንስጠው ብንል በምን ያህል ደረጃ የከፋ ደረጃ ላይ ደርሷል ማለት እንችላለን? እናንተ ያው ረጅሙን ጊዜያችሁን ዘመናችሁን በዚህ በትምህርት ስራ ላይ ስላሳለፋችሁ እና ተማሪዎችም ያው የታችኛው ድምር ውጤት ነው እናንተ ጋር የሚመጣው ዩኒቨርሲቲ ሲመጣ እሱን ነው የምታገኙት እና እንዴት ነው የምትገመግሙት አጠቃላይ አንድምታው?
8: ከታች መሰረት ካልተጣለ እኮ ላይ ጣራ ሊቆም አይችልም። 12ኛ ክፍል ለኔ ጣሪያ ነው። አሁን እታች ችግኝን አንተ ተንከባክበ ኮትኩተ ካላት አደከው በስተቀር ቀጥ ያለ አትክልት ወይም ዛፍ ሊሆንልህ አይችልም። ለምሳሌ በ2019 እንደ አውሮፓ አቆጣጠር ናሽናል ለርኒንግ አሰስመንት ውጤትን ስናይ በኢትዮጵያ ውስጥ እኮ ማንበብ መጻፍ የሚችሉ 10 ዓመት የሞላቸው ህፃናት 4ኛ ክፍል ላይ የደረሱ በጣም ዝቅተኛ ፐርሰንት ነው የሚያሳየው። አሁን እኛ ሀገር ትልቁ ችግር ምንድን ነው? አሰስ ማድረግ ወይም ደግሞ መረጃ መሰብሰብ ላይ ችግር የለብንም ብዙ ጊዜ፣ ግን ያንን መረጃ ተንትነን ወደ እርምጃ መግባት ላይ የታዩ ክፍተቶች ላይ እነኛን ክፍተቶች ለመሙላት ወይም ደግሞ እነኛን ክፍተቶች ወደ ጥንካሬ ለመቀየር የምናስቀምጣቸው የመፍትሄ አቅጣጫዎች ላይ ነው ችግሩ ትልቁ ያለው እና ያ የለርኒንግ አሰስመንት ውጤት ዝቅተኛ መሆኑን ካየን፣ 4ኛ ክፍል ላይ ማንበብና መጻፍ የማይችል ትውልድ እያፈራን መሆኑን ካየን፣ ይሄ እንግዲህ በጣም መሰረታዊ የሆነ በጣም ቀላል የሚባሉ ነገሮችን ማለት ነው በሌብላቸው ከሌላው ሀገር ጋር ሲወዳደር በጣም ዝቅተኛ መሆኑን የሚያሳይ ስለሆነ ከዛን ጊዜ ጀምሮ ትኩረት ተሰጥቶት ሁሉም ማለት ነው በመዋቅር ላይ ያለ ከትምህርት ቤት ጀምሮ እስከ ላይ ያለ አካል የየራሱን ኃላፊነት እየተወጣ ሄዶ ይህንን ነገር ለመቅረፍ ጥረት ካላደረገ በስተቀር አስራ ሁለተኛ ክፍል ላይ ጠብቀን ብቻ ቅድም ፕሮፌሰር እንዳሉት ይህን ያህል ፐርሰንት ተማሪ ያለፈ ይህን ያህል ወደቀ የምንል ከሆነ አሁኑ ከውድቀታችን ለመውጣት ዝግጁ አይደለንም ማለት ነው። ስለዚህ እታች መሰረቱ ያማረ ከሆነ በቀጣይ ተማሪው ራሱን እየቻለ ነው የሚሄደው። ከታች ካበቃናቸው ተማሪዎች እርስ በራስ እየተማማሩ ከመጡ ራሳቸውን እየቻሉ ይሄዳሉ። ቅድም ፕሮፌሰር ያነሱት ነገር እኔ ራሴ ውስጤ ሁልጊዜ የሚገርመኝ ነበር። ይሄ አዳሪ ትምህርት ቤት የሚባለው ትምህርት ስርዓታችን ስቱደንት ሴንተርድ መሆን አለበት እንላለን። ስቱደንት ሴንተርድ መሆን አለበት ስንል እኮ ተማሪው በራሱ እንዲማር፣ በራሱ እንዲወያይ፣ በራሱ እንዲበቃ ለማድረግ እርስ በራስ እንዲረዳዱ፣ እንዲደጋገፉ፣ አንዱ ሌላውን ሞቲቬት እያደረገ እንዲሄድ ማለታችን ነው። ነገር ግን ጥሩ ጥሩ የሚሰሩ ተማሪዎችን ከመካከላቸው የምታወጣ ከሆነ የሚቀሩት ተመሳሳይ የሆኑ ናቸው። ሊደጋገፉ አንዱ አንዱ ሞቲቬት ሊያደርግ የሚችል ወይም እንደ ሞዴልነት የሚታይ ተማሪ ባጡበት ሁኔታ ሊበቁ አይችሉም። ከዚህ ሁሉ በትምህርት ቤት ደረጃ ላይ ያሉ ግብዓቶችን ማሟላት፣ የመምህራንን ጥራት ማስጠበቅ ማለትም ብቁ የሆኑ መምህራኖችን በማፍራት ተማሪ ተኮር የሆነ የማስተማር ስልትን በመተግበር ሁሉም ተማሪ የሚበቃበትን አቅጣጫ ነው እንጂ መታየት ያለበት። እኔ የተወሰነ ሱፕ ሱፑን ብቻ ወስደ ይህን ያህል ውጤት አመጡ የሚለው ነገር እንደተባለውም እሱ ወደፊትም ውጤታማ ሊያደርገን አይችልም። ምክንያቱም እኛ እኮ የ130 ሚሊዮን ህዝብ ባለቤት አገር ባለቤት ነን እና ይሄ ደግሞ የሚያሳየው ምንድን ነው? በርካታ የስራ እድሎች፣ በርካታ የሰው ኃይል የሚፈለግበት ፋብሪካዎች፣ ኢንዱስትሪዎች እየተስፋፉ ሲሄዱ ብዙ የሰው ኃይል የሚፈለግበት አገር ናት ማለት ነው እና ያንን ከበር ሊያደርግልን የሚችል የሰለጠነ የሰው ኃይል በዚህ አይነት መልኩ እናወጣለን ብለን እያሰብን ከሆነ ብዙ የሚያስሄደን ነገር አይደለም። ስለዚህ ከታች ጀምሩ። ለምሳሌ 6ኛ ክፍል 8ኛ ክፍል ላይ ትክክል ተማሪው ስታንዳርዱን ጠብቆ እያለፈ ቢሄድ ኖሮ ዛሬ 12ኛ ክፍል ላይ ይህንን ውጤት አናይም። የአፈታተን ስርዓታችን እኮ 12ኛ ክፍል ላይ ብቻ ነው ጥንካሬ እየታየበት ያለው። 6ኛ ክፍል ላይ ስለምን እንደዛ አሰሳ አናደርግም? 8ኛ ክፍል ላይ ስለምን እንደዛ አሰሳ አናደርግም? ምክንያቱም እዛ ጋር ማለት የሚገባው ተማሪ ሁሉም ተማሪ ሃየር ኤዱኬሽን ኢንስቲትዩሽን ውስጥ መግባት አለበት የሚል እምነት የለኝም እኔ። ምክንያቱም ስናስተምር ግማሹ ለከፍተኛ ትምህርት ተቋማት፣ የተወሰነው ደግሞ በቲቤት ሌቭል ላይ፣ ሌላው ደግሞ ተገቢውን እውቀትና ክህሎት ከያዘ በኋላ ወደ ስራው ዓለም የሚሰማራ ነው የሚሆነው። ከ27 ዓመት በፊት የነበረውን ራሱ እሱንም እንትን አለው 100% ሁሉ እናሳልፍ ነበር። እንደውም እኮ ለምን አታሳልፉም ተብሎ እስከ ግምገማ ደረጃ ሁሉ ተደርሶ ነበር። እሱም ትክክል አይደለም። የአሁኑ ደግሞ ሞር ፎከስ የተደረገው ቁጥጥር ላይ መሆኑ ነው። ያ ቁጥጥር በራሱ ውጤት ሊያመጣ አይችልም። እሱ አንድ ነው፣ መስራት ከሚገባን ነገሮች ውስጥ አንዱ ነው። ግን ከዛ በፊት ግን መስራት የሚገባንን ነገር በአግባቡ እየተወጣን ነው ወይም መንግስት እንደ መንግስት ክልሎች፣ መንግስት ስል ከፌዴራል ጀምሮ እስከ ወረዳ ድረስ ያለ ወላጅም፣ ተማሪም፣ መምህራንም ይሄ ቪሽየስ ሰርክል የሆነ ነው። እንዲህ አሁን ችግሩን እዚህ ቦታ ነው ያለው ብዬ አንድ ቦታ ላይ እንትን ላደርገው አልችልም።
6: አያንሱት፣ አሁን እንደውም አያንሱት። ምክንያቱም ወደኋላ ላይ ለውድቀቱ ኃላፊነቱን ማን ይውሰድ የሚል ጥያቄ ስላለኝ እንዳይሻሙብኝ ብዬ ነው የገታሁት። እና በዚህ እሺ ይቋጩልኝና ወደ ቀጣዩ ነጥብ እሻገራለሁ።
8: እሺ። እና እኔ ከታች ጀምሮ ስራ መስራት ባለመቻላችን ነው 12ኛ ክፍል ላይ እያየን ያለ ነው ውጤት እያየን ያለ ነው። ይሄ ደግሞ አንገት የሚያስደፋ ነው ማንኛችንም ብንሆን። ይህንን የሚመራ አካል አሁን እኔ ሚዲያ ወጥቼ በድፍረት እንደዚህ ሰርቻለሁ ብዬ ልናገር አልችልም። ምክንያቱም ይሄ እኮ ብዙም የሚያናገር ነገር አይደለም፣ እንደ ሀገር ውድቀትን የሚያሳይ። ስለዚህ ይሄ ሊያሳፍረን ይገባል።
6: በጣም ነው የማመሰግነው ዶክተር ደረጀ። ፕሮፌሰር ቅጤሳ እንግዲህ ስለ ስርዓተ ትምህርት ስናነሳ በዘመናት መካከል ብዙ አከራካሪ አነጋጋሪ ጉዳዮች ተፈጥረዋል፣ በኢትዮጵያ የትምህርት ስርዓት ውስጥ ማለት ነው። ብዙ ለክርክር የዳረጉን፣ ብዙ ያጨቃጨቁን፣ ለኢትዮጵያ የትምህርት ውድቀት ምክንያት ናቸው የተባሉ በጊዜ ሂደት ብዙ የተባሉ ነገሮች አሉ። ምናልባት እነዛ ከዓመታት በፊት ሲባሉ የነበሩ የስርዓተ ትምህርት ችግሮች ጊዜ እየወሰደ በሄደ ቁጥር አሁን ለደረስንበት ውድቀት መነሻ ነበሩ ማለት እንችላለን? ወይስ እንደው አሁን ላይ ደርሰን የተፈጠሩ ችግሮች አሉ? እንደው ዶክተር ደረጀ ካነሷቸው ሀሳቦች በተለየ ምልከታ የሚያነሷቸው ሀሳቦች ካሉ እድሉ ልስጦት ፕሮፌሰር።
7: ይሄ የአጭር ጊዜ ወይም የ5ና የ6 የ10 ዓመት ችግር አይደለም። ይሄ ለረጅም ጊዜ ኩሙሌቲቭ ኢፌክት ነው። እዚህ ደረጃ ላይ እየወደቀ ያመጣል። በፊትም ብዙ ተማሪ ማለፉ እንደ ትልቅ ሰክሰስም የምናወራበት ጉዳይ አልነበረም። ምንድነው ሲደረግ የነበረ ውጤትን በጣም ለምሳሌ የ96 ዓ.ም ዩኒቨርሲቲ የገቡ ተማሪዎች የመጀመሪያ ምንድነው ፕሪፓራቶሪ ኮምፕሊት ተብለው የገቡ ልጆች 101 ከ400 ያ ማለት 25% ከመቶ ያገኙ ልጆች ናቸው እኮ ሲገቡ የነበረው። ዱሮም ተማሪ በብዛት ስላለፈ ሳይሆን አንዳንድ ጊዜም ውጤትን በጣም ዝቅ በማድረግ ዩኒቨርሲቲ እንዲገቡ ሲደረግ ነበር። ያም ከፍተኛ የጥራት ችግር እንዲመጣ በተለይ ወደ መምህርነት የገቡት አቅሙ እንዳይኖራቸው፣ በተለይም ደግሞ የሆነ ጊዜ ላይ ሳብጀክት ይልቅ ለፕራክቲካል የማስተማር ስነ ዘዴዎች ፕራክቲካል ምናምን የሚሉ ትልቅ ክሬዲት እንዲይዙ ሲደረግ ሳብጀክት ማተር በጣም ዝቅተኛ ክሬዲት ይሰጠው የነበረ ጊዜ ነበረ። ከዛም ደግሞ ፕላዝማ ሲመጣ ደግሞ በመሀል ላይ ፕላዝማ መምህራን ክላስ ውስጥ ለኢንትሮዳክተሪ 10% እና ለ10 ደቂቃ ተብሎ ከዛ ውጭ መምህራን ልጆች እንዲያውም ዲጄ መምህራን ዲጄ እስከ ማለት የደረሱ ቴሌቪዥን መክፈትና መዝጋት ብቻ። ያም ፕላዝማው አጋዥ መሆን ሲገባ ዋና የማስተማሪያ እንትን መሆኑም ቀስ እያለ በየጊዜው ከሃይ ስኩል የወጡ ዩኒቨርሲቲ የሚገቡ ተማሪዎች ብቃት በየጊዜው እየቀነሰ እንደገና ከዩኒቨርሲቲም ስወጣ ምንም ተማሪ እንዳይወድቅ ከ4% ከ2% በላይ ተማሪ እንዳይወድቅ ተብሎ አቅም የሌላቸው ተማሪዎች በእንዴት ይዝለኛል 96-97 ውጤት ከኮሌጅ ወደ መምህር እየተመለሰ ውጤት አሻሽል ብዙ ተማሪ ጥለሃል የሚባል ግፊቶች የነበሩበት ጊዜ ነበር። እነዚህ ሁሉ ተደማምሮ ነው የረጅም ጊዜ ችግር ነው ይህን ያመጣን የመምህራን ጥራት በየጊዜው እንዲያስቀለቀል መሆኑ። አሁን ደግሞ የባሰውን አንዳንድ ቦታዎች ላይ አሁን ቅድም ዶክተር ደረጀ ቅድም ስል የነበረው አንደኛ ደረጃ ላይ ጥንካሬ ብቃት መኖር ስለሚገባ ጉዳይ አንስቶ ነበር። አሁን እኮ ብዙ ቦታዎች ላይ እንትን ብንሰማ አንደኛ ደረጃ የሚያስተምሩ እኮ 10ኛ ክፍል ጨርሰው ምንም አይነት ትሬኒንግ የሌላቸው በየሰፈሩ የሚገኙ ልጆችን ወስደው በመምህርነት ቀጥረው አንደኛ ደረጃ እንግዲህ ፔዳጎጂካሊ ልጆች ማብሰል የነበረባቸው ቦታዎች ላይ ሳይበስሉ ነው የመምህርነት ስልጠና ምልመላ ጥራት ጉዳይ አሁንም በጣም አሳሳቢ በመሆኑ ነው ተማሪዎች ከታች ጀምረው በደንብ ተይዘው ስላልሄዱ ሁለተኛ ክፍል ላይ በከፍተኛ ደረጃ የሚወድቁት። እኛ ኢንዲቪዥዋል ነው ኢቫሉዌት የምናደርገው፣ ግን ቅድም ዶክተር እንዳለው በ6ኛ ላይ በ8ኛ ላይ በፊት ለምሳሌ 10ኛ ክፍል ላይ ፈተና የነበረ ጊዜ ይሄ 12ኛ ክፍል በከፍተኛ ደረጃ የሚወድቆ በተወሰነ ደረጃ 10ኛ ክፍል ላይ ስክሪን ስለምደረግ ነበረ። በየቦታው የምናደርጋቸው ስክሪኒንጎች ቁጥጥሮች በጣም ጠበቅ ብሎ የተሻለ እናገኝ ነበር ብዬ አስባለሁ። ግን የአንድ ጊዜ ወይም የዚህ መንግስት የዛ መንግስት አይደለም፣ የረጅም ጊዜ ኩሙሌቲቭ ኢፌክት ነው ብዬ አምናለሁ።
6: መልካም እንግዲህ ለአንድ አፍታ እንደ ወደኋላ ልመልሳችሁ፣ ምክንያቱም እያንዳንዳችን በዛ መስመር ነው ያለፍነው እና ወደኋላ መለስ ስንል በሆነ ዘመን ላይ ልጆች ወደ ትምህርት ቤት የመሄድ ፍላጎታቸው፣ ወላጆች ልጆቻቸው ወደ ትምህርት ቤት የመውሰድ ፍላጎት፣ በየትምህርት ቤቱ ደግሞ የሚመደቡ መምህራን ስራቸውን ፈልገው ፈቅደው ወደው ሙያቸውን በአግባቡ ተጠቅመው ልጆቻቸውን የሚያስተምሩበትና ዜጋን የሚቀርጹበት መንገድ፣ ከዛ ባሻገር ደግሞ ሀገሪቱ ባላት አቅም ለየትምህርት ቤቶቹ ቁሳቁሶችን ድጋፍ ከማቅረብ ጀምሮ ለመምህራን ደግሞ ምንም እንኳን በወቅቱም ቢሆን በቂ ነው ባይባልም ከነበረው የማህበረሰብ ክፍል እንደውም መምህሩ የተሻለ ሆኖ የሚታይበት የነበረበትን ዘመን ማሰባችን አይቀርም ወደኋላ መለስ ብለን። አሁን ላይ ስንደርስ ለዚህ ለተማሪዎች መውደቅ እንግዲህ ኃላፊነት መጠየቃችን አይቀርም፣ ማን ኃላፊነቱን ይውሰድ ማለታችን አይቀርም። እያንዳንዱ የማህበረሰብ ክፍል ተማሪው፣ የተማሪው ወላጆች፣ መምህሩ፣ የትምህርት ማህበረሰብ፣ መንግስት እንደ መንግስት፣ ሁሉም የየራሱ ሚና አለውና ኃላፊነት መስጠታችን ግድ ነው። የትኛው አካል የትኛውን ኃላፊነት መውሰድ አለበት ትላላችሁ? ዶክተር ደረጀ
8: እንግዲህ ከኃላፊነት ደረጃ ላይ ከተነሳን ያው እንዳልከው ቅድም ሁሉም ኃላፊነት አለበት። ጥሩ ነገርም ለደረሱ ቀውሶችም ተጠያቂነት መስፈን አለበት። ስለዚህ ከትምህርት ሚኒስቴር ጀምሮ እስከ ትምህርት ቤት እስከ ክላስሩም ድረስ ሁሉም አካላት የየራሳቸውን ኃላፊነት መውሰድ መቻል አለባቸው። ለምሳሌ በትምህርት ሚኒስቴር ደረጃ ስርዓተ ትምህርት ሲቀረጽ ኮምፒተንሲ ቤዝድ በሆነ መልኩ ሲደረግ በዛ ልክ መምህራንን የማብቃት ስራ መሰራት አለበት። የመጽሐፍት ህትመቶች በጊዜ ተከናውነው ለተማሪዎች የሚደርሱበትን ሁኔታዎች ማመቻቸት፣ የመምህራኖችን ተነሳሽነት ለመጨመር አስፈላጊ የሆኑ ነገሮችን ማድረግ የመሳሰሉ ነገሮች በርካታ መሰራት ያለባቸው ነገሮች አሉ። ወደ ክልልም ስንመጣ ደግሞ አስፈጻሚ ናቸው። ዲዛይን የተደረጉ ስርዓተ ትምህርቶችን በአግባቡ ወደ ትምህርት ቤቶች እንዲደርሱ ማድረግ፣ የመምህራኖችን ቅጥር በአግባቡ ጥራት ባለው መልኩ እየፈተሹ መቅጠር በየሰብጀክቱ ማለት ነው። ቀደም ፕሮፌሰር እኮ ብዙ ነገር ብሏል። ወደ ትምህርት ቤት ስንሄድ በርካታ የምናያቸው ችግሮች አሉ። ያለ ሰብጀክት የማስተማር አለ። ሰው በፊዚክስ ተመርቆ ለምሳሌ እንግሊዝኛ አስተምር ብትለው ወይም በሆነ ትምህርት ተመርቆ የሆነ ነገር አስተምር ብትለው እንደ በዛ በኤሪያው እንደተመረቀ ሰው ያስተምራል ብለን መቼም ኤክስፔክት ማድረግ የለብንም። እሱም አንድ የራሱ የቻለ ከፍተኛ ተጽዕኖ ስለሚያሳድር፣ ስለዚህ ክልሎችም እንደዚሁ የሚጠበቅባቸውን ነገር በአግባቡ መወጣት አለባቸው። ከነሱ ቀጥሎ ያለው ትልቁ እንትን ወረዳ ነው። ወረዳ ትምህርት ጽህፈት ቤት። ወረዳ ትምህርት ጽህፈት ቤትም እንደዚሁ አሁን የአንዱ በወረዳ ላይ እኔም ከፍተኛ ጥረት ማድረግ አለባቸው ብዬ የማስበው ትምህርት ቤት ላይ የምናስቀምጣቸው የትምህርት አመራሮች በእውነት የትምህርት አመራር ናቸው ወይ? የትምህርት አመራር የምንለው እንግዲህ ኢንስትራክሽናል ሊደር ነው። ትምህርት ላይ ትኩረት አድርጎ የሚሰራ ማለት ነው። አንድ ርዕሰ መምህር፣ አንድ ሱፐርቫይዘር ትምህርት ቤት ላይ ሲቀመጥ የመማር ማስተማር ሂደቱን እንዲመራ ነው የሚቀመጠው። በእኛ ሀገር ኮንቴክስት ግን ርዕሰ መምህር ወይም ሱፐርቫይዘር ተብለው የሚቀመጡ ሰዎች ሪሊ ትምህርት ቤትን ነው የሚመሩት ወይስ ሌላ ነገር ላይ ነው ራሳቸውን ኢንጌጅ የሚያደርጉት? ብዙ ጊዜ እኔ ባለሁበት ክልል ላይ እንደውም ብዙ ጊዜ ከክልል ካሉ ኃላፊዎች ጋር ሁሉ ተነጋግረን ለምንድን ነው ርዕሰ መምህራን ሱፐርቫይዘሮችን ከዚህ ከፖለቲካ ስራዎች ነፃ ማታደርጓቸው እስከ ማለት ደርሰን እነሱም ይሄን ነገር ተቀብለው እንደውም ደብዳቤ እስከ መጻፍ ሁሉ የደረሱ አካላት አሉ። እና ርዕሰ መምህራኖች ትምህርት ቤትን እየመሩ አይደለም፣ ሱፐርቫይዘሮች ትምህርት ቤትን እየመሩ አይደለም፣ ሌላ ስራ ላይ ነው ፎከስ የሚያደርጉት። እኔ ግን የማምንበት አንድ ርዕሰ መምህር፣ አንድ ሱፐርቫይዘር ትምህርት ቤትን በአግባቡ መርቶ ተማሪዎች ውጤታማ እንዲሆኑ አድርጎ ካለፉ ከዚህ በላይ ኮሚትመንት የለም። ከዚህ በላይ ለአገር አስተዋጽኦ ማድረግ የለም። ስለዚህ እኔ ትኩረት አድርገው የሚሰሩ ኢንስትራክሽናል ሊደርን ማፍራት መቻል አለብን። ወረዳዎች ይሄ ላይ ይህንን ጉዳይ መከታተል ያለባቸው ትምህርት ሚኒስቴር አይደለም። ትምህርት ሚኒስቴር እኮ ይህንን አድርጉ ብሎ ይነግራቸዋል። እነሱም አይተገብሩ ከሆነ ግን ይሄ ትምህርት ሚኒስቴር ብልህ ነው ብዬ አልወስደውም። ትምህርት ቤት ላይ ደግሞ ስንመጣ እንደዚሁ መምህራኖችን በበቂ ሁኔታ ተዘጋጅተው ወደ ክፍል ገብተው ያላቸውን ተማሪዎች ታሳቢ በማድረግ የመማር ማስተማር ሂደትን በተለያየ ቲችንግ ሜትድ ተጠቅመው ተማሪዎቻቸውን አስተምረው ማብቃት፣ ተማሪዎችም እንደዚሁ ለምንድን ነው የምማረው የሚለውን ነገር ማወቅ መቻል አለባቸው። ለምን ወደ ትምህርት ቤት ዝም ተብሎ አይደለም የሚመጣው? እውቀት ፍለጋ ነው፣ ክህሎት ፍለጋ ነው። ያንን አግኝቼ ሰው ሆናለሁ የሚል አስተሳሰብ ሊያሳድሩ ይገባል። ወላጅም ደግሞ እንደዚሁ ልጆቹን ወደ ትምህርት ቤት መላክ ብቻ ሳይሆን ልጆቹ ሰው እንዲሆኑ ክትትል ማድረግ አለበት። ከትምህርት ቤት ጋር መናበብ መቻል አለበት። ስለዚህ ከዚህ አንጻር ስናየው እያንዳንዱ ስቴክሆልደር ወይም ባለድርሻ አካላት የምንላቸው የየራሳቸው ኃላፊነት ስላለባቸው ሁሉም ኃላፊነቱን መወጫ ቢችል አሁን የምናየውን ውጤት ማሻሻል እንችላለን የሚል እምነት አለኝ።
6: መልካም፣ በጣም አመሰግናለሁ ፕሮፌሰር ቅጤሳ። እርስዎ ደግሞ እስቲ ከዛኛው ከማህበረሰቡ በኩል ያለውን ይመልከቱልኝ። ማህበረሰቡ ያው ሚና አለው፣ ቅድም ለማንሳት እንደሞከርኩኝ ተማሪው በራሱ፣ የተማሪ ወላጆች በራሳቸው፣ ማህበረሰብ ደግሞ እንደ ማህበረሰብ ኃላፊነት አለበት አይደል? ከዛ አንጻር ነገሮችን እንዴት ማየት አለብን የሚለውን ነገር ቢያነሱልኝ።
9: ዶክተር ደረጀ አብዛኛውን ነገር ጨርሶታል። ትምህርት ኃላፊነትን ለገለ ብለን መስጠት የምንችለው ነገር አይደለም። አሁን አገር የምትቀየረው በትምህርት ነው። የተማሪ የሰው ኃይል ይሆናል። ዛሬ እንደ ድሮ ከሊስትሮ ተነስቼ እንደዚያ ሰርቼ ሱቅ ወደ ተገብቼ ብለን የምታድግበት ዘመን አይደለም። ማህበረሰቡ ይህን መረዳት መቻል አለበት። ጥበቃ ለመቀጠር እኮ አሁን እንደ ቢያንስ አንዳንድ ቦታዎች ላይ ሲሲቲቪ ካሜራ ምናምን እስከ መቅጠም የተደረሰበት ነው። አሁን የምንቀጥረው ዘበኛ ራሱ በቴክኖሎጂ ራሱን ያዳበረ ካልሆነ በስተቀር እንደ ድሮ ዱላ ብቻ ይዞ በር ላይ በመቆም ዘበኛ የሚሆንበት ጊዜ እየቀረ ነው። ማህበረሰቡ ደግሞ ይሄን ማወቅ መቻል አለበት። ነጋዴ ለመሆን በግል ሰርቼ ለወጣለሁ ብሎ የግድ ሁሉም ሰው የመንግስት ስራ ላይ ተቀጥሮ የመንግስት ሰራተኛ ይሆናል ማለት አይደለም። ጊዜውም አሁን ያንን የሚፈቅድ አይደለም። ግን የተለያዩ የስራ መስኮች ላይም ልጆቻችን ገብተው መስራት እንዲችሉ የስራ ፈጣሪ እንዲሆኑ ትምህርት ወሳኝ ነው እና ማህበረሰቡ የሚጠበቀው ትምህርት ቤቶችን መደገፍ፣ ትምህርት ቤቶች የመንግስት እጅ ጥረት በምኖርበት ቦታ ላይ የአካባቢ ማህበረሰብ ኃላፊነት ወስዶ ትምህርት ቤት የክፍል አዳዲስ ክፍል መገንባት፣ ያረጁትን ማደስ፣ ወንበር ጠረጴዛ ድጋፍ ማድረግ፣ አንዳንድ ቦታዎች ላይ ለመምህራን ለምሳሌ ቅድሚያ የመኖሪያ ቦታ የቤት ክራይ የሚያገኙበትን ሁኔታ እንዲያገኙ ማድረግ፣ ማህበረሰቡ ለትምህርት ቤት የሚያደርገውን ድጋፍ ሲጨምር አትሊስት እነዚያ የተጓደሉ ነገሮችን በየጊዜው የተለያዩ ድጋፎችን በማድረግ ትምህርት ቤቱ እንዲሟላ የተጓዱ ነገሮችን መግዛት የሚችሉ ድጋፍ ማድረግ ከማህበረሰቡ ከፍተኛ ደረጃ ይፈለጋል። ሌላ ተማሪውም ደግሞ በተለይ በተማሪ ላይ ማለት የሚፈልገው ወንድሜ ተመርቆ ጨርሶ ስራ አላገኘም በትምህርት ቤት። ይሄ እኮ በሜይንስትሪም ሚዲያ ላይ ለዲስከሽን እስከ መቅረብ የደረሰ ነገር ነው። ይሄ በጣም የተሳሳተ አመለካከት ነው። የተማረ ሰው አካባቢውን ይለውጣል፣ ራሱን ይለውጣል፣ አገሩን ይለውጣል። ዝም ብለው አሁን ይሄ የፍለድ ነው ለተወሰነ ጊዜ የሚሆን እንጂ ዘላቂ ውጤት አያመጣም። ዘላቂ ለውጥ ዘላቂ የአገር የአካባቢ የግለሰብ የቤተሰብ ለውጥ የሚመጣው በትምህርት ነው። የተማረ ሰው ያቅዳል፣ ያስባል፣ ይመራመራል፣ ኢኖቬት ያደርጋል፣ የተሻለ ለውጥ ለአገሩም ለራሱም ያመጣል። ስለዚህ ተማሪዎች ወንድሜ እንዲሆነ ሳይሆን እኔ እንዴት አድርጌ ነው ከዛ የተሻለ ሊሆን የሚችለው። ስለዚህ ይሄ በተማሪዎች ላይ በከፍተኛ ደረጃ በዛ። ሌላ ትልቅ ችግር ያለው መምህራን ቅድም ብያለሁ፣ የመምህራን ምልመላውም ስልጠናውም ችግሩ እንዳለ ሆኖ መምህራን ግን ተማሪዎች ቁጥጥር፣ የስርዓት ማጣት አሁን አንዳንድ ትምህርት ቤቶች ላይ ስታይ በሩ 24 ሰዓት ክፍት ነው። የፈለገ ተማሪ ይገባል፣ የፈለገ ይወጣል። እንደዚህ አይነት መምህራን ድሮ እኔ የሃይ ስኩል አስተማሪም ነበርኩ፣ ዳይሬክተርም ምክትል ዳይሬክተርም ሰርች አውቃለሁ። እና መምህራን ድሮ የቤት ስራ ያልሰራ የክፍል ስራ የማይሰራ ከክፍላስ የሚቀር ምናምን ቁጥጥር በጣም ከፍተኛ ነበር። ዛሬ ይሄ ነገር በጣም እየቀረ ነው። ተማሪ ደግሞ መምህር ኃላፊነቱን ወስዶ የቤት ስራ አሰርቶ የክፍል ስራ አሰርቶ በትክክል ኩዊዝ እና ቴስት ሰጥቶ ፈትኖ አቅም የሌላቸውን ደግሞ የተቻለውን ደግፎ የተሻለ ተማሪ እንዲሆን ማድረግ፣ ያልተቻለ ደግሞ የሌለ ውጤት በመስጠት ኢንፍሌትድ የሆነ ውጤት በመስጠት የማይሆን ተማሪው ሳይቀየር ዝም ብለው ውጤት በመስጠት የቺፕ ፖፑላሪቲ አንዳንድ ቦታዎች ላይ ይታያሉ። በተወሰነ ጊዜ የተወሰነ ቻፕተር ያስተምሩና ውጤት በመጨመር ተማሪ ኮሬጅ አግኝቶ እንዲያልፍ ማድረግ የሚሰሩ መምህራን አሉ። ኃላፊነቱን ይወጣል፣ ማን ተማሪ ይቆጣጠራል፣ ማን በዲስፕሊን ያስተምራል የሚለውን ለመቆጣጠር ራሳቸው የትምህርት ቤት አመራሮችም ደግሞ ኃላፊነት የሚሰማቸው መሆን አለባቸው።
6: በጣም ነው የማመሰግነው ፕሮፌሰር ቂጤሳ። እንደው በመጨረሻ አጭር የሆነች የመፍትሄ ሐሳብ ፈልጋለሁ። ከርሶ ነው የሚጀምረው ፕሮፌሰር፣ ምክንያቱም የመምህራን ብቃት ወይም ዝግጅትን ጉዳይ ከተመለከትን የማህበራዊና የኢኮኖሚ ጉዳይ አብሮ ተያይዞ መነሳቱ ስለማይቀር ለረጅም ጊዜም አጀንዳም ሆኖ የቆየ ጉዳይ ነው። መምህርነት ሙያ የተከበረ የሚወደድ ሰው ወዶ ዜጋን ለመቅረጽ የሚሰማራበት የሙያ መስክ መሆኑ አንድ ነገር ሆኖ የኢኮኖሚና የማህበራዊ ሁኔታ ደግሞ ዛሬ ዛሬ አሳሳቢ ወደ መሆን ደረጃ ላይ ደርሷል ተብሎ የሚነሳም ሐሳብ ስላለ እንደ መፍትሄ ሐሳብና እንደ ውይይታችን መቋጫም ከዚህ አንጻር እንደው ለተማሪዎች መውደቅ መምህሩን ማዘጋጀት ካለብን መምህሩን በማህበራዊም በኢኮኖሚም የተዘጋጀ እንዲሆን ከማስቻል አንጻር እንደ መፍትሄ አቅጣጫ የሚያሳዩት ነገር ካለ ድሉን ልስጦት ባጭሩ።
9: የመምህራን ሞራል ትልቁን ድርሻ ይጫወት። ተማሪን ተቆጣጥረው ተከታትለው የደከመውን ደግፈው የተቻለ ውጤት እንዲያመጣ መርዳት የሚችሉት መምህሩ ራሱ ሞራሉ ሲጠበቅ ነው። አሁን እኮ መምህር ያችን ወራዊ ደሞዙ ለመውሰድ ትምህርት ቤት ሄዶ የሆነች ነገር ሰርቶ ከመመለስ ውጭ ሞራል የሚባል ነገር የለም። እኔ ልንገሪ፣ ዩኒቨርሲቲ ሌቨል ትልቁ ደሞዝ የፕሮፌሰር ነው 39,000-24,000 ነው ምናምን ሺ ነው። አንድ ኩንታል ጤፍ የማይገዛ ነው እኮ በአሁኑ ሰዓት። ይሄ ደግሞ የመምህር ፖለቲካ ስትራክቸሩ የትምህርት ሚኒስትርም የጠቅላይ ሚኒስትር ቢሮም በካቢኔውም በጣም ሊያስብበት የሚገባው ትምህርት ከወደቀ አገር ነው የሚወድቀው። ሁሉ ነገር ነው ትምህርት ይዞ የሚሄደው እና ከፍተኛ ትኩረት ሊሰጥ የሚገባው የመምህራን ጥቅማ ጥቅም የመምህራን ኑሮ ሁኔታ። አሁን እኔ በእንትን ልንገር፣ የዩኒቨርሲቲ መምህራን እኮ ሀይ ስኩል የግል ትምህርት ቤት ሂደው በትርፍ ሰዓት ያስተምራል። ምን የትርፍ ሰዓት? የመደበኛ ዩኒቨርሲቲ የሚያገኙት ገንዘብ የ15 ቀን ቀለባቸውን እንኳ አትሞላም። አንድ ጫማ ዛሬ 30-40 ሺ የሚሸጥ የዩኒቨርሲቲ መምህር አንድ ጫማ መግዛት የማትችል ደሞዝ ነው የሚከፍለው እና ይሄ በጣም ልታሰብበት ይገባል። እውነት አገር እንድለወጥ ኢኖቬቲቭ የሆነ ጀኔሬሽን እንድናሰራ የወደፊት ከኤአይ ከቴክኖሎጂ ከምኑ ጋር የሚሄዱ ጀኔሬሽን መፍጠር ምናምን ብለን የምናቅደው ነገር በሙሉ ተግባራዊ ሊሆን የሚችለው የተማረ የሰው ኃይል ሲኖር ነው። የመምህራን ህይወት ካልተሻሻለ ካልሆነ ቀን ስራ ለመስራት ወይም ደግሞ ሌላ ግል ትምህርት ቤት ደግሞ ማስተማር ወይም ሌላ ቢዝነስ ላይ መስተማራት ያስከትላል። ትምህርት ሚኒስቴር ደሞዝ አይጨምር ደሞዝ አይቀንስም። ይሄን የሚመለከተው ፓርላማንና ጠቅላይ ሚኒስትር ጽህፈት ቤት እስከዛ ድረስ ሊታሰብበት ይገባል የሚል ሀሳብ ነው ያለኝ።
6: መልካም ፕሮፌሰር ቅጤሳ በጣም ነው ማመሰግነው። ዶክተር ደረጀ እርሶ ይቋጩልኝ ባጭሩ።
8: እሺ እኔም የተወሰነ ነጥቦችን ነው ማነሳው። አንደኛ አሁን በእኛ ሀገር ኮንቴክስት እየተደበተ ያለው የትምህርት ቤት ብዛትንና የተማሪ ቁጥርን መጨመር ላይ ነው። ይሄ ብዙ አዋጭ አይደለም። ወደ ምን መሸጋገር አለበት ወደሚለው ሲሄድ ትምህርት ቤት ቁጥርን ከመጨመር ባሻገር የከፈትናቸው ትምህርት ቤቶች ምን ያህል ጥራት ያለው ትምህርት ለመስጠት የበቁ ናቸው፣ እንደገና ደግሞ ወደ ትምህርት ቤት የመጣ ተማሪ ቁጥርን ሳይሆን ወደ ትምህርት ቤት የመጡ ተማሪዎች ምን ያህል ጥራት ያለው ትምህርት እያገኙ ነው የሚለውን ነገር ላይ ትኩረት ማድረግ አለብን የመጀመሪያው። ሁለተኛው መምህራን ምንም ፕሮፌሰር ያሉትን ሙሉ ለሙሉ ነው የምጋራው። የመምህራንን ብቃት ማሻሻል ያስፈልጋል። ኑሯቸውንም እንደዚሁ ማሻሻል ያስፈልጋል። አሁን እኮ ኑሯቸውን ለመምራት መምህራኖች የተለያየ ስራዎችን ስለሚሰሩ በተገቢው መልኩ ተዘጋጅቶ ተማሪዎችን እየደገፉ ነው ወይ የሚል አካል እኮ ቆም ብሎ ማሰብ መቻል አለበት። ምክንያቱም የሚከፈላቸው ደሞዝ የቤት ክራይ እንኳን መሸፈን የማይችል ከሆነ ቤተሰቦቹን ለማብላት እና ትምህርት ለማስተማር ራሱ ሌላ ተጨማሪ ስራ መስራት አለበት። ያ ሲሆን ደግሞ በቂ ዝግጅት አድርጎ ወደ ክፍል መግባት አይችልም። ስለዚህ እሱ ላይ መንግስት እንደተባለው በጣም ትኩረት ያደርግ። ሌሎቹ ነገሮችን ቀድሞ መመርመር ያስፈልጋል። መረጃዎችን መሰብሰብ፣ መተንተን፣ እነኛ የተተነተኑ መረጃዎችን ደግሞ ክፍተቶች ካሉ እነሱ ላይ አቅዶ መስራት። ሌላኛው ግብአትን አቅም በፈቀደ መልኩ እኔ ከአቅም በላይ መንግስትም ይሁን ህዝብም ይሁን ትምህርት ቤቶችም ወይም ወረዳ

0: ምዘና ማድረግ ያስፈልጋል። ምዘናችንም እኔ ከማስተማር ስልታችን ካለን ፍራተ ትምህርት አንጻር መሆን መቻል አለበት እንጂ ብቃት ያለው ዜጋ ይሄንን አይነት ጥያቄ ማለፍ አለበት። እኔ ጥያቄው ቀለል ይበል ይያልኩ አይደለም። ፍራተ ትምህርቱንም ማሻሻል መምህሩንም ማሻሽለን በዛው መሰረት የምናዘጋጀው ፈተናም በሱ ስታንዳርድ መሆን አለበት እንጂ ፈተናው ብቻ ስታንዳርዱን ጠብቆ ሌሎች ነገሮች ባልተስተካከሉበት ለውጥ ሊመጣ ስለማይችል የምዘና ፍራታችንም ካለን የፍራተ ትምህርትና የማስተማር ልምድ ወይም ስልት አንጻር መታየት አለበት። በመጨረሻም ልምድ ያላቸው መምህራኖችን ለምሳሌ ከተማ ላይ ብዙ ልምድ ያላቸው መምህራኖች ሊኖሩ ይችላሉ። ወደ ገጠር አካባቢ ስንሄድ እንዲህ አይነት ነገር ላናይ እንችላለን። የተለያዩ ኢንሴንቲቭ መካኒዝሞችን በማመቻቸት እነኚህ ልምድ ያላቸው መምህራኖች ወደ ገጠር ትምህርት ቤቶች ሄደው ለመምህራን በሰብጀክት ኤሪያቸው ኮች እንዲያደርጉ ሜንተር እንዲያደርጉ ብናደርጋቸው በትምህርት ቤቶች ለውጥ ሊመጣ ይችላል የሚል እምነት አለኝ። አመሰግናለሁ።
1: በጣም በጣም ነው ማመሰግነው ዶክተር ደረጀ ደምሴ። እንግዲህ በርካታ እንግዶችን ነበር የጋበዝነው፣ ስልክ በጣም ሲያስቸግረን ቆይቷል። ለዚህ ነው ሁለታችሁን ይዘን ለመቆየት የተገደድነው። ነገር ግን ከምንፈልገው በላይ በተለይ በሁለታችሁም የተነሱ ሀሳቦች ካላችሁ ልምድ ተሞክሮ አንጻር በጣም ጠቃሚ የሆኑ ሀሳቦችን ነው ስታካፍሉን የነበረ። ለእኛ በጣም በጣም በቂ ነው ብለን ነው የምንረዳው። ዶክተር ደረጀ ደምሴ መምህርና ተመራማሪ በጣም ነው ማመሰግነው። እንዲሁም ፕሮፌሰር ቂጤሳ ሁንደራ በዚህ በትምህርት ስራ ሁሌ ተቆርቋሪ ናቸው። በማህበራዊ ሚዲያዎቻቸው ስለዚህ ጉዳይ በተደጋጋሚ ማሳሰቢያዎችን ሲያወጡ ነው የሚታወቁት። የትምህርት ስራ ጉዳይ እንደሚገዳቸው እኔም በቅርበት አውቃቸዋለሁ። ሁለታችሁንም ጉዳያችን ብላችሁ በዚህ ውይይት ተሳትፋችሁ ያላችሁን ተሞክሮ፣ ሀሳብ፣ ምክር፣ መፍትሄ አቅጣጫውን ሁሉ ላመላከታችሁ በአድማጮቻችን ስም እጅግ አድርገን ከልብ እናመሰግናለን።
0: እኛም እናመሰግናለን።
1: አድማጮቻችን እንግዲህ ለዕለቱ ያለውም ስርጭት በዚህ ወደ መገባደዱ እየተቃረበ ነው። ለአብሮነታችሁ ምስጋናችን ትልቅ ነው። ውይይቱን በመምራትም ስርጭቱንም በመምራት እኔ ታምራት ዲንሳ ብሬያችሁ ቆይታ አድርግ ያለው እስከ ነገ ጤና ይስጥልን። ጀመሩ ጥረትን እንደሰው